የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 27 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የግንቦት 27 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ ዛሬ ሐሙስ ግንቦት 27 2018 ዓ.ም ተመረጠ ጌታችን የኢየሱስ ክርስቶስ ክቡር ሥጋውና ክቡር ደሙ የሚከበርበት በዓል ላይ እንገኛለን። ይህንን አስመልክተን በዛሬው ለስርጭታችን ትኩረት ሰጥተን ወደ እናንተ አድማጮቻችን በቅድሚያ የምናቀርበው በቅዱስ ቁርባን ውስጥ የኢየሱስ ሕይወት ለሁላችንም የተሰጠነው በሚላርስት የቀረበ አንድ ዘለግ ያለ አስተምሮና በመቀጠል ስለ ቅዱስ ቁርባን ያዘጋጀነውን አንድ አስተምሮ ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ዕለታዊ ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራት ወለ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችንን እንድትከታተሉ አሁንም በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 9 ከቁጥር 11 እስከ 17 ላይ እንደተጠቀሰው እርሱም ተቀብሏቸው ስለ እግዚአብሔር መንግሥት ይነግራቸው ነበር። ፈውስ የሚያስፈልጋቸውንም ፈውሳቸው። ቀኑም ሊመሽ ሲል 12ቱ ወደ እርሱ ቀርበው ያለነው በምድረ በዳ ስለሆነ ሕዝቡ ወደ አካባቢ መንደርና ገጠር ሄደው ማደሪያና ምግብ እንዲፈልጉ አሰናብታቸው አሉት። እርሱ ግን የሚበሉትን እናንተው ስጧቸው አላቸው። እነርሱም ለዚህ ሁሉ ሕዝብ የሚበቃ ምግብ ሄደን ካልገዛን በስተቀር እኛ ያለን ከአምስት እንጀራና ከሁለት ዓሣ አይበልጥም አሉት። 5000 ያህል ወንዶች በዚያ ነበሩና። ኢየሱስም ደቀ መዛሙርቱን ሕዝቡን በ50 ሰው መድባችሁ አስቀምጧቸው አላቸው። ደቀ መዛሙርቱም በታዘዙበት መሠረት ሰዎቹ እንዲቀመጡ አደረጉ። እሱም 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቅቦ እያየ ባረካቸው። ቆርሶም ለሕዝቡ እንዲያቀርቡ ለደቀ መዛሙርቱ ሰጠ። ሁሉም በልተው ጠገቡ። ደቀ መዛሙርቱም ከእነርሱ የተረፈውን ቁርስራሽ እንጀራ 12 መሶብ አነሱ። ይህ የክርስቶስ ወንጌል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የግንቦት 27 2018 ዓመተ ምህረት ዕለታዊ ስርጭታችን ነው። ክቡራንና ክቡራት አድማጮቻችን በመግቢያችን ላይ ለመጥቀስ እንደሞከርነው ዛሬ ሐሙስ ግንቦት 27 2018 ዓመተ ምህረት የጎርጎሮሳውያኑን የቀን አቆጣጠር በሚከተሉ የካቶሊክ ቤተክርስቲያን ምእመናን ዘንድ የጌታችን የኢየሱስ ክርስቶስ ክቡር ሥጋውና ክቡር ደሙ የሚከበርበት በዓል ላይ እንገኛለን። ይህንን አስመልክተን በዛሬው ዕለት ልዩ ስርጭታችን በማስከተል ስለ ቅዱስ ቁርባን የተመለከተ አንድ አስተንትኖ በባልደረባችን ዮሐንስ መኮንን ቀርቧል። እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

ምስጢረ ቁርባን። ምስጢረ ቁርባን የሥርዓተ ክርስትና መደምደሚያ ነው። በምስጢረ ጥምቀት ንጉሳዊ የክህነት ክብርን የተጎናጸፉና በምስጢረ ሜሮን ከክርስቶስ ጋር በበለጠ ጥልቀት የተመሳሰሉ በቅዱስ ቁርባን አማካኝነት በጌታ በራሱ መሥዋዕት ከመላው ማኅበር ጋር ተሳታፊ ይሆናል። በመጨረሻም ላይ በዚያች በእርሱ ላይ ክህደት በተፈጸመባት ምሽት አዳኛችን የሥጋዊንና የደሙን መሥዋዕት ቅዳሴ ሠራ። ይህንንም ያደረገው የመስቀሉን መሥዋዕት እርሱ ተመልሶ እስኪመጣ ድረስ ለዘመናት ጠብቃ እንድታቆይ ለሚወዳት ሙሽራው ለቤተ ክርስቲያን የፍቅር ምስጢር፣ የአንድነትን ምልክት፣ የድኅራይን ትስስር ማለትም ክርስቶስ ራሱ በምግብነት የቀረበበትን አእምሮ በጸጋ የተሞላበትን የወደፊት ክብር ተስፋ የታደልንበትን የፋሲካ ግብዣ የሞቱንና የትንሣኤውን መታሰቢያ ባደራ ለማስረከብ ነው። ቅዱስ ቁርባን የክርስቲያናዊው ሕይወት ምንጭና መደምደሚያ ነው። በእርግጥም ሌሎቹ ምስጢራት፣ ቤተ ክርስቲያናዊ አገልግሎቶችና ሐዋርያዊ ሥራዎች ሁሉ ከቅዱስ ቁርባን ጋር የተሳሰሩና አካሄዳቸውም ወደ እርሱ የሚመራ ነው። ምክንያቱም መላው የቤተ ክርስቲያን በጎነት ማለትም ፋሲካችን ክርስቶስ ራሱ በውስጡ ይገኛልና። ቅዱስ ቁርባን የመለኮታዊ ሕይወት ሱታፌና የቤተ ክርስቲያንን ሕልውና ያቆየ የእግዚአብሔር ሕዝብ አንድነት ውጤታማ ምልክትና የላቀ መገኛ ነው። በክርስቶስ አማካኝነት እግዚአብሔር ዓለምን የቀደሳትና ሰዎች ለክርስቶስ በእርሱም አማካኝነት በመንፈስ ቅዱስ ለእግዚአብሔር አብ የሚያቀርቡት አምልኮ ማጠቃለያ ነው። በመጨረሻም በቅዱስ ቁርባን አከባበር ራሳችንን ከሰማያዊው ሥርዓት አምልኮ ጋር አዋህደን እግዚአብሔር ሁሉ በሁሉ የሚሆንበትን ዘላለማዊ ሕይወት እንጠባበቃለን። ቅዱስ ቁርባን የእምነታችን ድምርና ማጠቃለያ ነው። የምናስብበት መንገድ ከቅዱስ ቁርባን ጋር የሚጣጣም ነው። ቅዱስ ቁርባንም በበኩሉ የምናስብበትን መንገድ ያረጋግጣል። የዚህ ምስጢር የማያልቅ ሀብት በሰጠነው የተለያዩ ስሞች ይገለጻል። እያንዳንዱም ስም አንዳንድ ገጽታዎቹን ያንጸባርቃል። ቅዱስ ቁርባን ተብሎ የሚጠራበት ምክንያት ለእግዚአብሔር የሚቀርብ ምስጋና ስለሆነ ነው። ኤውካሪስቴይንና ኤውሎጌይን የተሰኙት የግሪክ ቃላት በተለይ በምግብ ወቅት የእግዚአብሔር ሥራዎች የሆኑት ፍጥረትን፣ ድህነትን፣ ቅድስናን ለማወጅ አይሁድ የሚያቀርቡትን ምስጋና ያስታውሱናል። የጌታ እራት የሚባልበት ምክንያት ጌታ በሕማማቱ ዋዜማ ከደቀ መዛሙርቱ ጋር ከበላው እራት ጋር ስለሚዛመድና በሰማያዊቷ ኢየሩሳሌም የሚከበረውን የበጉን ሰርግ እራት ስለሚጠቁም ነው። እንጀራን መቁረስ የተባለበት ምክንያት በከፊል የአይሁድ አመጋገብ አካል የሆነውን ይህን ሥርዓት ኢየሱስ የተጠቀመው የማዕዱ ባለቤት በመሆኑ በተለይ በመጨረሻ እራት ላይ ኅብስቱን ባርኮና ቆርሶ ለደቀ መዛሙርቱ ሲያድል ነው። ከትንሣኤው በኋላም ደቀ መዛሙርቱ የሚያውቁት በዚህ ድርጊቱ ነው። የመጀመሪያዎቹ ክርስቲያኖችም የቅዱስ ቁርባን ማኅበር ለመወከል የሚጠቀሙት ይህን ዘይቤ ነው። ይህን በማድረጋቸውም የተቆረሰውን ኅብስት ክርስቶስን የበሉ ሁሉ ከእርሱ ጋር ኅብረት መፍጠራቸውን፣ አንድ አካልም መሆናቸውን ገለጹ። የቅዱስ ቁርባን ማኅበር የተባለው ቅዱስ ቁርባንን የቤተ ክርስቲያን ጉልህ መገለጫ ሆኖ በምዕመናን ጉባኤ ስለሚከበር ነው። የጌታ ሕማማትና ትንሣኤ መታሰቢያ። ቅዱስ መሥዋዕት የሚባልበት ምክንያት ያዳኙ ክርስቶስን መሥዋዕት የቤተ ክርስቲያንን መባ ጨምሮ የሚገልጽ ስለሆነ ነው። ከብሉይ ኪዳን መሥዋዕቶች ሁሉ የላቀ በመሆኑና እነርሱንም ምሉ ስላደረጋቸው የሥርዓተ ቅዳሴ ቅዱስ መሥዋዕት፣ የምስጋና መሥዋዕት፣ መንፈሳዊ መሥዋዕት፣ ንጹሕና ቅዱስ መሥዋዕት በሚባሉ ስሞች ይጠራል። ቅዱስና መለኮታዊ ሥርዓት አምልኮ የሚያሰኘው ደግሞ የዚህ ምስጢር አከባበር የመላው የቤተ ክርስቲያን ሥርዓት አምልኮ ማዕከልና ጥልቅ መገለጫ በመሆኑ ነው። በዚሁ መንፈስ አከባበሩን ቅዱሳት ምስጢራት ብለን እንጠራዋለን። እጅግ የተቀደሰ ምስጢር የምንለውም የምስጢራት ሁሉ ምስጢር በመሆኑ ነው። በመንበረ ታቦት ውስጥ የሚቀመጠው የተለወጠው ኅብስትም በዚሁ ስም ይጠራል። ቅዱስ ቁርባን ተብሎ የሚጠራበትም ምክንያት በዚህ ምስጢር አማካኝነት አንድ አካል እንሆን ዘንድ በሥጋዌና በደሙ ተካፋዮች ከሚያደርገን ከክርስቶስ ጋር ራሳችንን አንድ እናደርጋለንና ነው። ቅዱሳት ነገራት በማለትም እንጠራዋለን። ምክንያቱም በጸሎተ ሃይማኖት ዘሐዋርያት የቅዱሳን ሱታፌ የሚለው ሐረግ የመጀመሪያ ትርጉም የመላእክት ኅብስት፣ ከሰማይ የተገኘ ኅብስት፣ የዘላለማዊ መድኃኒት ስንቅ ማለት ነውና። ቅዳሴ በላቲን ሚሳ የሚባልበት ምክንያት የድኅነት ምስጢር በሚፈጸምበት ሥርዓተ አምልኮ ምእመናን የእግዚአብሔርን ፈቃድ በዕለት ተዕለት ሕይወታቸው እንዲፈጽሙ በሚያሳስብ ቃል ቅዳሴው ስለሚያልቅ ነው። ቅዱስ ቁርባን በድኅነት ዕቅድ ውስጥ የኅብስትና የወይን ጠጅ ምልክቶች። በቅዱስ ቁርባን ሥርዓት ውስጥ ዋነኛዎቹ ነገሮች በክርስቶስ ቃልና በመንፈስ ቅዱስ ልመና ወደ ክርስቶስ ሥጋና ደም የሚለወጡት ኅብስትና ወይን ጠጅ ናቸው። ለጌታ ትእዛዝ በመታመን ቤተ ክርስቲያን ክርስቶስ በሕማማቱ ዋዜማ ያደረገውን በክብር እንደገና እስኪመጣ ለእርሱ መታሰቢያ ታደርጋለች። ኅብስቱን አነሳ፣ በወይን ጠጅ የተሞላውን ጽዋ አነሳ። የኅብስትና የወይኑ ምልክቶች ከሰው ግንዛቤ በላይ በሆነ መንገድ የክርስቶስ ሥጋና ደም ሆኑ። የፍጥረትን መልካምነት ማመላከታቸውንም ይቀጥላሉ።
በመሆኑም መስዋዕት በመናቀርብበት ጊዜ የሰው ልጅ እጆች የሥራ ፍሬ የሆኑትን ህብስትና ወይን ጠጅ ለሰጠን ከሁሉም በላይ የምድር ፍሬና የወይን ዛፍ ለሆኑት የፈጣሪ ስጦታዎች ፈጣሪን እናመሰግናለን። ህብስትና ወይን ባወጣው ንጉሥና ካህን በሆነው በመልከጼዴቅ ድርጊት ቤተ ክርስቲያንም የራሷን መስዋዕት አስቀድማ ትመለከታለች። በብሉይ ኪዳን ዘመን ከምድር ፍሬዎች በኩራት መካከል ህብስትና የወይን ጠጅ በፈጣሪ ምስጋና ምልክትነት ለመስዋዕት ይቀርቡ ነበር። ነገር ግን በእስራኤላውያን ከግብፅ መውጣት ሳቢያ አዲስ ትርጉም አገኙ። ይኸውም እስራኤላውያን በፋሲካ ጊዜ በየዓመቱ የሚበሉት ያልቦካ ቂጣ ከግብፅ ነፃ ያወጣቸውን ፈጣሪ ጉዞ ይዘክራል። በበረሃ ውስጥ የወረደው መና መታሰቢያ ደግሞ እስራኤላውያኑ የሚኖሩት በቃለ እግዚአብሔር ህብስት እንደሆነ ሁል ጊዜ ያስታውሳል። የዕለት እንጀራው የቃል ኪዳን ምድር ፍሬ የእግዚአብሔር ለቃል ኪዳኑ ታማኝ መሆን መግለጫ ነው። በአይሁዳውያኑ ፋሲካ ማብቂያ ላይ የሚቀርበው የበረከት ጽዋ የፍርድ ቀንን በመጠቆም ኢየሩሳሌም እንደገና የመገንባቷን መሲሐዊውን ተስፋ በማብሰር የወይን ጠጁን ሐሴት ሌላ ገጽታ ያሳያል። ኢየሱስ ቅዱስ ቁርባንን ሲሠራ ለህብስቱና ለጽዋው ውራኬ አዲስና ገላጭ ትርጉም ሰጥቷል። እንጀራውን የማትረፍረፉ ተአምራት ማለትም ጌታ እንጀራውን ባርኮና ቆርሶ እልፍ አእላፍ ሰዎችን እንዲመገቡ ለደቀ መዛሙርቱ የሰጠበት ሥርዓት የዚህን ልዩ የሆነ የመሥዋዕተ ቅዳሴ ህብስት መትረፍረፍ ያመለክታል። በቃና ውሃን ወደ ወይን ጠጅ የለወጠበት ምልክት የኢየሱስን የክብር ሰዓት አስቀድሞ ያበስራል። በእግዚአብሔር አብ መንግሥት በሚፈጸመው የሰርግ ራት ላይ ምእመናን የክርስቶስ ደም የሆነውን አዲስ የወይን ጠጅ እንደሚጠጡ ግልጽ ያደርጋል። የመጀመሪያ የሕማማቱ ዜና እንዳስቀየማቸው ሁሉ ስለ ቅዱስ ቁርባኑም በነገራቸው ጊዜ ደቀ መዛሙርቱ ተከፋፍለው ነበር። ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አሉ። ቅዱስ ቁርባንና መስቀሉ መሰናክሎች ናቸው፣ ያው ምስጢር ነው። የሚከፋፍል ጉዳይ በመሆኑ ከቶ አያቋርጥም። እናንተ ደግሞ ልትሄዱ ትወዳላችሁን የሚለው የጌታ ጥያቄ እርሱ ብቻ የዘለዓለም ሕይወት ቃል እንዳለው ለማወቅ በሚያስችል የፍቅር ግብዣ ለዘመናት ያስተጋባል። የቅዱስ ቁርባንን ስጦታ በእምነት መቀበል ጌታን ራሱን መቀበል እንደሆነ የሚያሳይ አባባል ነው። የቅዱስ ቁርባን መመስረት ጌታ የእርሱ የሆኑትን ሁሉ ወደዳቸው፣ የወደዳቸውም እስከ መጨረሻው ነበር። ይህን ዓለም ትቶ ወደ እግዚአብሔር አብ የሚሄድበት ጊዜ መድረሱን ሲያውቅ ከማዕድ ተነስቶ የደቀ መዛሙርቱን እግር አጠበ፣ የፍቅርንም ትእዛዝ ሰጣቸው። የፍቅርና የተስፋ ቃል ሊተውላቸው ከእርሱ እንዳይለዩና የፋሲካው ተካፋዮች እንዲሆኑ ስለፈለገ ለሞቱና ለትንሣኤው መታሰቢያ ይሆን ዘንድ ቅዱስ ቁርባንን ሠራ። ሐዋርያቱንም ተመልሶ ዳግም እስኪመጣ ድረስ እንዲያከብሩ ታዘዛቸው። በዚህም የአዲስ ኪዳን ካህናት አደረጋቸው። ሦስቱም ወንጌሎችና ቅዱስ ጳውሎስ የቅዱስ ቁርባንን ምስረታ ታሪክ አስረክበውናል። ቅዱስ ዮሐንስ በበኩሉ በቅፍርናሆም ምኵራብ የቅዱስ ቁርባን ዝግጅት ያበሰረውን የኢየሱስን ንግግር ዘግቦልናል። ኢየሱስም ከሰማይ የወረደ የሕይወት ኅብስት ብሎ ራሱን ይጠራል። ኢየሱስ በቅፍርናሆም ለሐዋርያቱ ሥጋና ደሙን እንደሚሰጥ የተናገረው ቃል ይፈጸም ዘንድ የመረጠው የፋሲካን ጊዜ ነበር። ከሐዋርያቱ ጋር የሕማማቱን ማዕድ የተካፈለበትን የመጨረሻውን ራት በማክበር ኢየሱስ ለአይሁዳውያን የፋሲካ በዓል ትክክለኛ ትርጉሙን ሰጠ። የኢየሱስ በሞትና በትንሣኤው ወደ እግዚአብሔር አብ መሄድ አዲሱ ፋሲካ በመጨረሻው ራት ተጠቁሟል። የአይሁዳውያንን ፋሲካ በሚፈጽመው በቅዱስ ቁርባንም ተከብሯል። በመንግሥቱ ክብር ቤተ ክርስቲያን የምትቀዳጀውን የመጨረሻውን ፋሲካም አስቀድሞ ይተነብያል። ይህንን ለእኔ መታሰቢያ አድርጉት። ሥራዎቹንና እርሱ ዳግም እስኪመጣ ድረስ የሚሉትን ቃላትን ደጋግሞ ለማለት የሰጠው የኢየሱስ ትእዛዝ ኢየሱስንና የሠራውን እስክናስታውስ ብቻ የሚጠይቅ አይደለም። ስለ ክርስቶስ፣ ስለ ሕይወቱ፣ ስለ ሞቱ፣ ስለ ትንሣኤውና በአብ ዘንድም አማላጅ ስለሆኑ በሐዋርያቱና በተከታዮቻቸው በሚከናወነው ሥርዓተ አምልኮ በመታሰቢያውም ላይ ያተኮረ ጭምር ነው። ከመጀመሪያ አንስቶ ቤተ ክርስቲያን ለጌታ ትእዛዝ ታማኝ ሆና ቆይታለች። ስለ ኢየሩሳሌሟ ቤተ ክርስቲያን እንዲህ የሚል ተጽፏል። እርሱ ለሐዋርያት ትምህርት አብሮ ለመኖር እንጀራ ለመቁረስና ለጸሎት ራሳቸውን አስገዙ። በየቀኑ በቤተ መቅደስ በአንድነት እየተሰበሰቡ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ይመገቡ ነበር። ከሁሉም በላይ ክርስቲያኖች እንጀራ ለመቁረስ የተሰበሰቡት በሳምንቱ መጀመሪያ ቀን እሁድ በኢየሱስ ትንሣኤ ዕለት ነበር። ከዚያ ዘመን አንስቶ እስካለንበት ጊዜ ድረስ የቅዱስ ቁርባን ሥርዓት ያንኑ መሠረታዊ መልኩን ጠብቆ መቀጠሉ ዛሬ በየትኛውም ቤተ ክርስቲያን የሚያጋጥመን ጉዳይ ነው። ዛሬም የቤተ ክርስቲያን ሕይወት ማዕከል ሆኖ ይገኛል። በዚህ አኳኋን ከአንዱ ወደ ሌላው አከባበር በመሸጋገር ዳግም እስኪመጣ ድረስ የኢየሱስን ምስጢር ፋሲካ እያወጁ ተጓዦቹ የእግዚአብሔር ሕዝቦች ጠባቧን የመስቀል ጎዳና ተከትለው ምርጦቹ ሁሉ በመንግሥተ ሰማያት ማዕድ ዙሪያ እስከሚቀመጡባት ዕለት ድረስ ወደ ሰማያዊው ግብዣ ይጓዛሉ።

0: አድማጮቻችን የዛሬው የሐሙስ የግንቦት 27 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የማይክሮሶፍት የሰው ሰራሽ አብሮት ዳይሬክተር ማግኒፊካ ሂዩማኒታስ ለአርቲፊሻል ኢንተለጀንስ ለማጠቃሚ ነው ማለታቸው መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍሉ ለስርጭታችን ደግሞ ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን ትኩረት አድርገን ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

0: የማይክሮሶፍት የሰው ሰራሽ አብሮት ዳይሬክተር ማግኒፊካ ሂዩማኒታስ የተሰኘው ጳጳሳዊ መልእክት ለሰው ሰራሽ አብሮት ለማት ጠቃሚ ነው ማለታቸው ተገለጸ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ መልእክት በላቲን ቋንቋ ማግኒፊካ ሂዩማኒታስ በአማርኛው በግርድፉ ሲተረጎም ድንቅ የሰው ልጅ የተሰኘው ጳጳሳዊ መልእክት የሰው ሰራሽ አብሮት ገንቢዎች የሰው ልጅ በጥልቀት በግል ደረጃ የሚገናኝባቸውን ስርዓቶች ሲነድፉ ጠቃሚ የአንትሮፖሎጂ ወይም ስነሰብ አስተዋጽኦ ያበረክታል ሲሉ የማይክሮሶፍት የሰው ሰራሽ አብሮትና የቬንቸር ኢኮሲስተም ዳይሬክተር አቶ ታይለር ብላክ ተናግረዋል። በቅርብ አመታት ውስጥ በሸማቾች ፊት ለፊት ባሉ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አብሮት ስርዓቶች ውስጥ ከፍተኛ እድገት እየተመዘገበ ሲሆን ቤተክርስቲያኗ የወደፊቱን ቴክኖሎጂዎች በሚገነቡ ኩባንያዎች ላይ በጥልቀት እንድትሳተፍ አድርጓታል ሲሉ አክለው ተናግረዋል። ይህ እንቅስቃሴ ቤተክርስቲያኗ የሰው ሰራሽ አብሮት ልማትን ለመምራት ከቴክኖሎጂ ኩባንያዎች ጋር ባላት ግንኙነት ላይ ትችት እንዲሁም ከቤተክርስቲያኗ ጋር በሚገናኙ ሰዎች የቴክኖሎጂ ዓለም ውስጥ ትችት እንድትሰነዝር አድርጓል ብለዋል። ነገር ግን የሃይማኖትንና ስነ መለኮትን ወደ አማራጭ ዓለም በማስገባት የቴክኖሎጂ ገንቢዎች ደንበኞቻቸው እንዴት እንደሚያስቡ ጥልቅ ግንዛቤ እንዲያገኙ በማድረግ አደጋ ላይ ይጥላሉ ሲሉ አቶ ታይለር ብላክ አክለው ተናግረዋል። አቶ ብላክ በማይክሮሶፍት ዋና የቴክኖሎጂ ቢሮ ውስጥ የሰው ሰራሽ አብሮትና የቬንቸር ኢኮሲስተምስ ዳይሬክተርና በአሜሪካ የካቶሊክ ዩኒቨርሲቲ የ ሊዩም ኢንስቲትዩት የሰው ሰራሽ አብሮትና አዳጊ ቴክኖሎጂዎች ተቀዳሚ ዳይሬክተር ሆነው ያገለግላሉ። እነዚህ ሁለት ሚናዎች ለፊኒክስ የባዛንታይን ካቶሊክ ሀገረ ስብከት ካደረጓቸው የድቁና ጥናቶች ጋር አቶ ብላክ በሰው ሰራሽ አብሮት ጅምር ኩባንያዎች ላይ የማይክሮሶፍትን የካፒታል ኢንቨስትመንት በመምራት በፍልስፍናዊ መንገድ የማንጸባረቅ እድል ይሰጣሉ። አቶ ብላክ በግል ለቫቲካን ኒውስ በሰጡት ቃለ መጠይቅ ሲናገሩ ቴክኖሎጂ በሰው ልጅ ላይ ምንም አይነት አንትሮፖሎጂካል ወይም ስነሰባዊ ወይም የተለየ አመለካከት እንደሌለው ጠቁመዋል። ይልቁንም ጄነሬቲቭ ወይም ወኪል የሆኑ የሰው ሰራሽ አብሮት ምርቶች እምቅ ናቸው። በቅደም ተከተል የሚጠቀመው ቃል እያንዳንዱ እርምጃ በሰለጠነበት መረጃና በተጠቃሚው ፍላጎት ላይ የተመሰረተ ነው። በውጤቱም ተጠቃሚዎች ልምዶቻቸውን በጋራ እየፈጠሩ ነው። እናም ምርቶች የተጠቃሚውን የአስተሳሰብ መንገድ በጥሩ ግንዛቤ ላይ የተመሰረቱ መሆናቸውን መገንዘብ አለባቸው ብለዋል። ለዚህ አዲስ የቴክኖሎጂ ልማት ለውጥ ምላሽ ለመስጠት እንደ አውሮፓውያኑ የቀን አቆጣጠር በጥር 2025 ዓ.ም በቅድስት መንበር የእምነት ጉዳዮችን የሚመለከተው ጽፈት ቤትና የቅድስት መንበር የባህልና የትምህርት ጽፈት ቤት አንቲኳ ኤት ኖቫ በአርቲፊሻል ኢንተለጀንስና በሰው ልጅ አስተውሎት መካከል ስላለው ግንኙነት ማስታወሻ አውጥተዋል። ከዚያም እንደ አውሮፓውያኑ የቀን አቆጣጠር ግንቦት 25 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያውን በላቲን ቋንቋ ማግኒፊካ ሂዩማኒታስ በአማርኛው ድንቅ የሰው ልጅ የተሰኘውን ጳጳሳዊ መልእክት በማሳተም የጳጳሱን አስተምሮ ተግባራዊ አድርገዋል። ሁለቱም ሰነዶች የካቶሊክ ቤተ ክርስቲያንን ጥልቅ ተሞክሮና የሰው ልጅን ግንዛቤ ከሰው ሰራሽ አስተውሎት ቴክኖሎጂ ጋር ለማዛመድ ይጥራሉ። አቶ ብላክ እንዳሉት ከሆነ የጳጳስ ሊዮ ጳጳሳዊ መልእክት የሰው ሰራሽ አስተውሎት የተጠቃሚዎችን እድገት ወሳኝ አስተሳሰብን ትተው የሰው ሰራሽ አስተውሎት ቻትቦቶች የሚያቀርበውን ማንኛውንም ነገር ያለ ማረጋገጫ ከተቀበሉ የሰው ሰራሽ አስተውሎት በተቃራኒው ሊቀረጽ እንደሚችል ይገነዘባሉ። ይህ አደጋ በተለይ በሃያዎቹ አጋማሽ ላይ ለሚገኙ ታዳጊ ልጆች አደጋ ሊያስከትል ይችላል ብለዋል አቶ ብላክ። ልጆቻቸውን በስነ ምግባር አጠራጣሪ አዋቂ ሰው የሚተው ወላጅ ምሳሌ ሰጥተዋል። እሱም በጣም እውቀት ያለው ሊሆን ይችላል። ነገር ግን ወላጆች ልጆቻቸው እንዲኖራቸው የማይፈልጉትን መረጃ ሊሰጡ ይችላሉ፣ በተንኮል ባይሆንም እንኳን ሲሉ ተናግረዋል። የሰው ሰራሽ አስተውሎትን ለመረዳት ሲል ድምጻችንን ወይም ፊታችንን ሊለውጥ ይችላል። አንዳንድ ጊዜ እውነተኛ ማንነታችንን ወደ ጎን በመግፋት ምናባዊ የሆነ ማንነት ሊሰጠን ይችል ይሆናል ብለዋል። የሰው ሰራሽ አስተውሎት እኛ ከተሰማን ልንስማማበት በምንችልበት መንገድ እየፈጠረን ነው ብለዋል አቶ ብላክ። ግን እንደገና ልጆች ከሆንን የራሳችን የፈጠራ ግብአት የድምጻችን በዓለም ውስጥ ያለንበትን መንገድ እንዲሁም አዋቂዎች ሊያደርገን የሚችሉትን ሳናደርግ ለዚህ ቅርጽ ሙሉ በሙሉ ልንስማማ አንችልም ሲሉ አክለው ገልጸዋል። ለቫቲካን ዜና በሰጡት አስተያየት እንደገለጹት ከሆነ የመጀመሪያውን ቃለ መጠይቅ እንዲህ ሲል መልሰዋል። ጥያቄ፣ በፍልስፍና ደረጃ ሆነ በማይክሮሶፍት የፋይናንስ ደረጃ በሰው ሰራሽ አስተውሎትና በሌሎች አዳዲስ ቴክኖሎጂዎች ውስጥ በጥልቀት ተሳትፈዋል። ማግኒፊካ ሁማኒታስ የተሰኘው ጳጳሳዊ መልእክት የቴክኖሎጂ ኢንዱስትሪውን የሰው ሰራሽ አብሮት ስነ ምግባራዊ እድገት እንዴት ሊመራ ይችላል ተብለው ለቀረበላቸው ጥያቄ የሚከተለው መልስ ሰጥተዋል። አቶ ብላክ የቴክኖሎጂ ኢንዱስትሪዎች የሰው ልጅ የተሻለ ግንዛቤ ለማግኘት ወደ ተለያዩ የሃይማኖት ወጎች የሄዱበት አንዱ ምክንያት እኛ ጄኔቲቭ ወይም ወኪል የሰው ሰራሽ አብሮት ተፈጥሮ ያላቸውን ምርቶች ስናዘጋጅ እነሱ ሊሆኑ የሚችሉ መሆናቸውን ይመስለኛል። ይህ ማለት የምርቶቻችን ተጠቃሚዎች አሁን ከገነባነው ነገር ጋር ልምዳቸውን አብሮ እየፈጠረ መሆኑ ነው። ይህ በቴክኖሎጂ ምርቶች ታሪክ ውስጥ አዲስ ነው። በአጠቃላይ የሰው ሰራሽ አብሮት በፊት ወሳኝ የሆኑ ነገሮችን መስራት ችለናል። ተጠቃሚው ምርታችንን ሲጠቀም ምን እንደሚፈጠር አናውቅም ነበር ብለዋል። አሁን ተጠቃሚው ምን ሊፈጠር እንደሚችል ብዙም ግንዛቤ የለንም ማለት ነው። በዚህም ምክንያት የተወሰኑ ምርቶቻችን በመጠቀም ሊከሰቱ የሚችሉ ውጤቶችን ለመረዳት ተጠቃሚዎቻችንን በተሻለ ሁኔታ መርዳት አለብን ሲሉ ተናግረዋል። ቴክኖሎጂ አንትሮፖሎጂ ወይም ስነ ሰብዕ የለውም፣ ምንም አይነት ድጋፍ የለውም። በሰው ልጅ አንትሮፖሎጂ ወይም ስነ ሰብዕ ባለሙያ እንደሆነ አይናገርም። ነገር ግን በጥልቀት ልናጤነው ይገባል። ምክንያቱም ምርቶቻችን ራሳቸው የሚገነቡትን መንገድ የሚሰሩበት መንገድ ስለሚነካ ተጠቃሚዎቻችን የተሻለ ተሞክሮ እንዲኖራቸውና እውነቱን ለመናገር እንደ ተጠቃሚ እንዲቆዩ ማድረግ ስለምንችል ከምርቶቻችን ጋር ባላቸው መስተጋብርና በጋራ የፈጠራ ስራዎቻችን ዋጋ እያገኙ ነው ብለዋል። ላቶ ብላክ ከቫቲካን ኒውስ የቀረበላቸው ሁለተኛ ጥያቄ በማይክሮሶፍት ውስጥ ያለው ስራ የተኞቹ ጅምር ኩባንያዎች ለሐሳቦቻቸውና ለንግድ ዕቅዶቻቸው የገንዘብ ድጋፍ እንደሚያገኙ መምረጥ ነው። የጳጳሳዊ መልእክትና በቤተ ክርስቲያንና በታላላቅ ቴክኖሎጂዎች መካከል ያለው ግንኙነት የአቻዎቻችሁን የካፒታል አከፋፋይነት ሥራ እንዴት ሊመራ ይችላል ተብሎ ተጠይቀዋል። ለዚህ ጥያቄ ሲመልሱ እንደገና ወደዚህ የምርት አስተሳሰብ ይመልሰናል። የሰው ሰራሽ አብሮት የሚጠቅም ነገር ያመጣ ምርት ወይም ጅምር ኩባንያ ካለን እና ቀጭን አንትሮፖሎጂ ወይም ስነ ሰብዕ በመሆኑ ምክንያት የሌለ ተጠቃሚነትን ካሰቡ ምርታቸው በገበያ ውስጥ የሰዎችን አስተሳሰብና ሰዎች የፈረዱበትን መንገድ ቢያከብር ኖሮ ሊኖረው የሚችለው ያህል ትልቅ ስኬት አይኖረውም ነበር። ስለዚህ በዚህ አይነት አስተሳሰብ ምክንያትና ጳጳሳዊ መልእክት ይህንን በሚያብራራበት መንገድ ምክንያት ሰዎች በትክክል የሚሰሩበትን መንገድ በተሻለ ሁኔታ የሚያከብሩ ጅምር ኩባንያዎችና ምርቶች ላይ በጣም ፍላጎት አለን። ምክንያቱም በዚህ ምክንያት ደንበኞቻቸው የጅምር ኩባንያዎች ደንበኞች፣ የታላቅ ቴክኖሎጂ ደንበኞች ነገሩን በትክክል የመጠቀም የተሻለ ልምድ ይኖራቸዋል ብዬ አስባለሁ። በዚህ ምክንያት እንደ ጅምር ወይም ምርት የዲዛይን ዘዴዎቻችን እንዴት እንደሚይዝ፣ ስለ ኃላፊነት የሚሰማው የሰው ሰራሽ አስተውሎት አስተሳሰብ እንዴት እንደሚያስብ እና እነዚህ የሰው ሰራሽ አስተውሎት ያላቸውን በየነ ገጾችና መስተጋብር የሚገነቡበት መንገድ የሰው ሰራሽ አብሮት በሰው ልጅ የእውቀት ወይም ኮግኒቲቭ ውስጥ በጥልቀት ስለሚዋሃድና ግለሰቦች ወይም ቡድኖች የበለጠ ወኪል በሆኑ በየነ ገጾች ረገድ በሚገናኙባቸው መንገዶች ላይ በጥልቀት ስለሚዋሃድ ለእኛ በጣም አስፈላጊ ነው ብለዋል። እነዚህ ሁለቱ ቴክኖሎጂ እስካሁን ድረስ ስለ ሰው ልጅ የተሻለ ግንዛቤ እንደሚኖር ይጠቁማሉ። ምክንያቱም ቴክኖሎጂው ከሰው ልጅ ጋር በጥልቀት ስለሚዋሃድበት መንገድ ስለሚያስቡ ነው ብለዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነይ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: የወጣቶች ዓለም
2: ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
1: የወጣቶች ዓለም
3: ኢምቢ ለአዲስ የገንዘብ አምልኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ ስለምንቀበለው ነው። ያሁኑ የፋይናንስ ቀውስ ከጥልቅ ሰብአዊ ቀውስ ይሆን የሰውን ቀዳምነት ከመክዳት የመጣ የመሆኑን ሁኔታ እንዳናስተውል ሊያደርገን ይችላል። እኛ አዳዲስ ጣዖትን ፈጥረናል። የጥንቱ የወርቅ ጥጃ አምልኮ በዘጸአት መጽሐፍ ምዕራፍ 32 ከቁጥር 1 እስከ 35 በአዲስና ሽውር በሆነ መልኩ በገንዘብ አምልኮና ኡነተኛ ሰባዊ ዓላማ በለለውና ይህ ሰባዊ በሆነ የኢኮኖሚ አምባገነንነት ተመልሶ መጥቷል። ዓለም አቀፋዊ የፋይናንስና የኢኮኖሚ ቀውስ የነርሱን ኢሚዛናዊነትና ከሁሉም በላይ ለሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለምን የተፈጠረ ነው። በመሆኑ የጋራ ጥቅምን በመጠበቅ ሰበብ መንግስታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ህጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የኢዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች እምቅ ኃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም እውነተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራስን የሚጠቅም የታክስ ሲወራን ማከል እንችላለን። የስልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ስርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። ኢምቢ ለአገልጋይ ሳይሆን ለገዢ የፋይናንስ ስርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ስልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ፣ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሰረቱ ስነ ስርዓት በገበያ ቦታ ከሚታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነፃ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ርዕዮተ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰብአዊ የሆነ ማኅበራዊ ሥርዓት እንዲመጣ ያደርጋል። ከዚህ መሠረት ሐሳብ በመነሳት ሀብትን ከድሆች ጋር አለመካፈል፣ ከእነርሱ መስረቅና ህልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የእነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ርዕሰ ሊቃነ ጳጳሳት ሀብታሙንና ድሆውን ይወዳል። ሆኖም በክርስቶስ ስም ሆኖ ሀብታሞች ድሆችን መርዳት፣ ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። ኢምቢ ሁከትን ለሚያራባ መበላለጥ። ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በህዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ዲሆችና ይበልጥ ዲሃ የሆኑ ህዝቦች ኩከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል እድል በለለበት የተለያዩ ጠብ የመጫርና የግጭት አይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ህብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለህግ ማስከበር ወይም ለስለላ ስርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለት ከስርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ሲለሚቀሰቅስ ብቻ ሳይሆን ማህበር ኢኮኖሚያዊ ስርዓቱ ከመሰረቱ ፍትሃዊ ስላልሆነ ነው። ደግነት እንደሚስፋፋ ሁሉ ኢፍትህንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖውን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማህበራዊ ስርዓት ቀስ በቀስ ሊሸረሽረው ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ህብረተሰብ መዋቅሮች ውስጥ ተሰክስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሃዊ ባልሆኑ ማህበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ስርዓት ከመበላለት ጋር ተደምሮ ማህበራዊ አቋምን በኢጥፍ ይጎዳል። መበላለት የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ዲሆችንና እጅግ ዲሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች፣ በመንግስቶቻቸው፣ በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያዩ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማሳደድ ቅርጽ ሊይዙ ይችላሉ። በአንዳንድ አገሮች እነዚህ ተግዳሮቶች ወደ አስደንጋጭ የጥላቻና የሁከት ደረጃ ደርሰዋል። በብዙ ቦታዎች ችግሩ በይበልጥ የአንድ ፓርቲ አምባገነን መንግስት ለሚመስል ማንኛውም ነገር እንደምላሽ ሆኖ ከመጣው ከርዕዮተ ዓለሞች የተሳሳተ አስተሳሰብና ቀውስ ጋር የተያያዘ ሰፊ ግድ የለሽነት ንጽጽራዊነት ነው። ይህ ቤተ ክርስቲያንን ብቻ ሳይሆን መላውን የህብረተሰብ አቋም ይጎዳል። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ እቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሰረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በስነ ምግባር ለላሸቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ሲኖዶሶች በተገኙ ጳጳሳት ተነስቷል። ዓለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለስነ ምግባር ፈጥኖ መበላሸት፣ ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። የአሜሪካ ጳጳሳት በትክክል እንደገለጹት ቤተ ክርስቲያን ለሁሉም ተቃሚ የሆኑ ግልጽ የግብረ ገብ መመዘኛዎች ስለምኖራቸው አስረግጣ ብትናገርም በባህላችን ውስጥ ይህን አስተምሮ ኢፍትሃዊ አድርጎ የሚያቀርቡ ማለትም ከመሠረታዊ ሰብአዊ መብቶች ጋር የሚቃረኑ አሉ። እነዚህን የመሰሉ ጥያቄዎች ብዙውን ጊዜ የምነሱት በግለሰቦች ፍጹማዊ መብቶች ላይ ካለ እምነት ጋር ስርዓት ባጣ መልኩ ከተያዘ የግብረ ገብ ንጽጽራዊነት ነው። በዚህ አመለካከት ቤተ ክርስቲያን አንድን አይነት ምክንያት የለሽ ጥላቻ እንደምታበረታታና በግለሰብ ነጻነት ጣልቃ እንደምትገባ ተደርጋ ትታያለች። የምንኖረው ያለ አንዳች ልዩነት መረጃዎች ሁሉ እኩል ጠቀሜታ ያላቸው ይመስል የመረጃ ናዳ በሚወርድብንና በግብረ ገብ ዕውቀት ረገድ ወደ ትልቅ ጥራዝ ነጠቅነት በመወስድና በመረጃ የሚመራ ህብረተሰብ ውስጥ ነን። በምላሹ የወሳኝ እሴቶችን እድገት የሚያበረታታውን ትምህርት መስጠት ያስፈልገናል። ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።

አድማጮቻችን የዛሬው የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የማይክሮሶፍት የሰው ሰራሽ አብሮት ዳይሬክተር ማግኒፊካ ሂዩማኒታስ ለአርቲፊሻል ኢንተለጀንስ ለማጠቃሚ ነው ማለታቸው መገለጹን የሚያመለክ ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። በክፍሉ ለስርጭታችን ደግሞ ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን ትኩረት አድርገን ወደ እናንተ አድማጮቻችን የምናደርሳቸው ዘገባዎቻችንና ዝግጅቶቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ እኔው የዕለቱ ተረኛ አስተናጋጃችሁ መብራቱ ኃይለ ጊዮርጊስ ነኝ። አብራችሁን ቆዩን።

0: የማይክሮሶፍት የሰው ሰራሽ አብሮት ዳይሬክተር ማግኒፊካ ሁማኒታስ የተሰኘው ጳጳሳዊ መልእክት ለሰው ሰራሽ አብሮት ለማት ጠቃሚ ነው ማለታቸው ተገለጸ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጳጳሳዊ መልእክት በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው በግርድፉ ሲተረጎም ድንቅ የሰው ልጅ የተሰኘው ጳጳሳዊ መልእክት የሰው ሰራሽ አብሮት ገንቢዎች የሰው ልጅ በጥልቀት በግል ደረጃ የሚገናኝባቸውን ስርዓቶች ሲነድፉ ጠቃሚ የአንትሮፖሎጂ ወይም ስነሰብ አስተዋጽኦ ያበረክታል ሲሉ የማይክሮሶፍት የሰው ሰራሽ አብሮትና የቬንቸር ኢኮሲስተም ዳይሬክተር አቶ ታይለር ብላክ ተናግረዋል። በቅርብ አመታት ውስጥ በሸማቾች ፊት ለፊት ባሉ አርቲፊሻል ኢንተለጀንስ ወይም የሰው ሰራሽ አብሮት ስርዓቶች ውስጥ ከፍተኛ እድገት እየተመዘገበ ሲሆን በቴክሪስቲያኖ የዶፊቱን ቴክኖሎጂዎች በሚገነቡ ኩባንያዎች ላይ በጥልቀት እንድትሳተፍ አድርጓታል ሲሉ አክለው ተናግረዋል። ይህ እንቅስቃሴ በቴክሪስቲያኖ የሰው ሰራሽ አብሮት ለማትን ለመምራት ከቴክኖሎጂ ኩባንያዎች ጋር ባላት ግንኙነት ላይ ትችት እንዲሁም ከቤተክርስቲያኖ ጋር በሚገናኙ ሰዎች የቴክኖሎጂ ዓለም ውስጥ ትችት እንድትሰነዝር አድርጓል ብለዋል። ነገር ግን የሃይማኖትንና ስነ መለኮትን ወደ አማራጭ ዓለም በማስገባት የቴክኖሎጂ ገንቢዎች ደንበኞቻቸው እንዴት እንደሚያስቡ ጥልቅ ግንዛቤ እንዲያገኙ በማድረግ አደጋ ላይ ይጥላሉ ሲሉ አቶ ታይለር ብላክ አክለው ተናግረዋል። አቶ ብላክ በማይክሮሶፍት ዋና የቴክኖሎጂ ቢሮ ውስጥ የሰው ሰራሽ አብሮትና የቬንቸር ኢኮሲስተምስ ዳይሬክተርና በአሜሪካ የካቶሊክ ዩኒቨርሲቲ የ ሊዩም ኢንስቲትዩት የሰው ሰራሽ አብሮትና አዳጊ ቴክኖሎጂዎች ተቀዳሚ ዳይሬክተር ሆነው ያገለግላሉ። እነዚህ ሁለት ሚናዎች ለፊኒክስ የባዛንታይን ካቶሊክ ሀገረ ስብከት ካደረጓቸው የድቁና ጥናቶች ጋር አቶ ብላክ በሰው ሰራሽ አብሮት ጅምር ኩባንያዎች ላይ የማይክሮሶፍትን የካፒታል ኢንቨስትመንት በመምራት በፍልስፍናዊ መንገድ የማንጸባረቅ እድል ይሰጣሉ። አቶ ብላክ በግል ለቫቲካን ኒውስ በሰጡት ቃለ መጠይቅ ሲናገሩ ቴክኖሎጂ በሰው ልጅ ላይ ምንም አይነት አንትሮፖሎጂካል ወይም ስነሰባዊ ወይም የተለየ አመለካከት እንደሌለው ጠቁመዋል። ይልቁንም ጄነሬቲቭ ወይም ወኪል የሆኑ የሰው ሰራሽ አብሮት ምርቶች እምቅ ናቸው። በቅደም ተከተል የሚጠቀመው ቃል እያንዳንዱ እርምጃ በሰለጠነበት መረጃና በተጠቃሚው ፍላጎት ላይ የተመሰረተ ነው። በውጤቱም ተጠቃሚዎች ልምዶቻቸውን በጋራ እየፈጠሩ ነው። እናም ምርቶች የተጠቃሚውን የአስተሳሰብ መንገድ በጥሩ ግንዛቤ ላይ የተመሰረቱ መሆናቸውን መገንዘብ አለባቸው ብለዋል። ለዚህ አዲስ የቴክኖሎጂ ልማት ለውጥ ምላሽ ለመስጠት እንደ አውሮፓውያኑ የቀን አቆጣጠር በጥር 2025 ዓ.ም በቅድስት መንበር የእምነት ጉዳዮችን የሚመለከተው ጽፈት ቤትና የቅድስት መንበር የባህልና የትምህርት ጽፈት ቤት አንቲኳ ኤት ኖቫ በአርቲፊሻል ኢንተለጀንስና በሰው ልጅ አስተውሎት መካከል ስላለው ግንኙነት ማስታወሻ አውጥተዋል። ከዚያም እንደ አውሮፓውያኑ የቀን አቆጣጠር ግንቦት 25 2026 ዓ.ም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የመጀመሪያውን በላቲን ቋንቋ ማግኒፊካ ሁማኒታስ በአማርኛው ድንቅ የሰው ልጅ የተሰኘውን ጳጳሳዊ መልእክት በማሳተም የጳጳሱን አስተምሮ ተግባራዊ አድርገዋል። ሁለቱም ሰነዶች የካቶሊክ ቤተ ክርስቲያንን ጥልቅ ተሞክሮና የሰው ልጅን ግንዛቤ ከሰው ሰራሽ አስተውሎት ቴክኖሎጂ ጋር ለማዛመድ ይጥራሉ። አቶ ብላክ እንዳሉት ከሆነ የጳጳስ ሊዮ ጳጳሳዊ መልእክት የሰው ሰራሽ አስተውሎት የተጠቃሚዎችን እድገት ወሳኝ አስተሳሰብን ትተው የሰው ሰራሽ አስተውሎት ቻትቦቶች የሚያቀርበውን ማንኛውንም ነገር ያለ ማረጋገጫ ከተቀበሉ የሰው ሰራሽ አስተውሎት በተቃራኒው ሊቀረጽ እንደሚችል ይገነዘባሉ። ይህ አደጋ በተለይ በሃያዎቹ አጋማሽ ላይ ለሚገኙ ታዳጊ ልጆች አደጋ ሊያስከትል ይችላል ብለዋል አቶ ብላክ። ልጆቻቸውን በስነ ምግባር አጠራጣሪ አዋቂ ሰው የሚተው ወላጅ ምሳሌ ሰጥተዋል። እሱም በጣም እውቀት ያለው ሊሆን ይችላል። ነገር ግን ወላጆች ልጆቻቸው እንዲኖራቸው የማይፈልጉትን መረጃ ሊሰጡ ይችላሉ፣ በተንኮል ባይሆንም እንኳን ሲሉ ተናግረዋል። የሰው ሰራሽ አስተውሎትን ለመረዳት ሲል ድምጻችንን ወይም ፊታችንን ሊለውጥ ይችላል። አንዳንድ ጊዜ እውነተኛ ማንነታችንን ወደ ጎን በመግፋት ምናባዊ የሆነ ማንነት ሊሰጠን ይችል ይሆናል ብለዋል። የሰው ሰራሽ አስተውሎት እኛ ከተሰማን ልንስማማበት በምንችልበት መንገድ እየፈጠረን ነው ብለዋል አቶ ብላክ። ግን እንደገና ልጆች ከሆንን የራሳችን የፈጠራ ግብአት የድምጻችን በዓለም ውስጥ ያለንበትን መንገድ እንዲሁም አዋቂዎች ሊያደርገን የሚችሉትን ሳናደርግ ለዚህ ቅርጽ ሙሉ በሙሉ ልንስማማ አንችልም ሲሉ አክለው ገልጸዋል። ለቫቲካን ዜና በሰጡት አስተያየት እንደገለጹት ከሆነ የመጀመሪያውን ቃለ መጠይቅ እንዲህ ሲል መልሰዋል። ጥያቄ፣ በፍልስፍና ደረጃ ሆነ በማይክሮሶፍት የፋይናንስ ደረጃ በሰው ሰራሽ አስተውሎትና በሌሎች አዳዲስ ቴክኖሎጂዎች ውስጥ በጥልቀት ተሳትፈዋል። ማግኒፊካ ሁማኒታስ የተሰኘው ጳጳሳዊ መልእክት የቴክኖሎጂ ኢንዱስትሪውን የሰው ሰራሽ አብሮት ስነ ምግባራዊ እድገት እንዴት ሊመራ ይችላል ተብለው ለቀረበላቸው ጥያቄ የሚከተለው መልስ ሰጥተዋል። አቶ ብላክ የቴክኖሎጂ ኢንዱስትሪዎች የሰው ልጅ የተሻለ ግንዛቤ ለማግኘት ወደ ተለያዩ የሃይማኖት ወጎች የሄዱበት አንዱ ምክንያት እኛ ጄኔቲቭ ወይም ወኪል የሰው ሰራሽ አብሮት ተፈጥሮ ያላቸውን ምርቶች ስናዘጋጅ እነሱ ሊሆኑ የሚችሉ መሆናቸውን ይመስለኛል። ይህ ማለት የምርቶቻችን ተጠቃሚዎች አሁን ከገነባነው ነገር ጋር ልምዳቸውን አብሮ እየፈጠረ መሆኑ ነው። ይህ በቴክኖሎጂ ምርቶች ታሪክ ውስጥ አዲስ ነው። በአጠቃላይ የሰው ሰራሽ አብሮት በፊት ወሳኝ የሆኑ ነገሮችን መስራት ችለናል። ተጠቃሚው ምርታችንን ሲጠቀም ምን እንደሚፈጠር አናውቅም ነበር ብለዋል። አሁን ተጠቃሚው ምን ሊፈጠር እንደሚችል ብዙም ግንዛቤ የለንም ማለት ነው። በዚህም ምክንያት የተወሰኑ ምርቶቻችን በመጠቀም ሊከሰቱ የሚችሉ ጥቶችን ለመረዳት ተጠቃሚዎቻችንን በተሻለ ሁኔታ መርዳት አለብን ሲሉ ተናግረዋል። ቴክኖሎጂ አንትሮፖሎጂ ወይም ስነሰብ የለውም፣ ምንም አይነት ድጋፍ የለውም። በሰው ልጅ አንትሮፖሎጂ ወይም ስነሰብ ባለሙያ እንደሆነ አይናገርም። ነገር ግን በጥልቀት ልናጤነው ይገባል። ምክንያቱም ምርቶቻችን ራሳቸው የሚገነቡትን መንገድ የሚሰሩበት መንገድ ስለሚነካ ተጠቃሚዎቻችን የተሻለ ተሞክሮ እንዲኖራቸውና እውነቱን ለመናገር እንደ ተጠቃሚ እንዲቆዩ ማድረግ ስለምንችል ከምርቶቻችን ጋር ባላቸው መስተጋብርና በጋራ የፈጠራ ስራዎቻችን ዋጋ እያገኙ ነው ብለዋል። ላቶ ብላክ ከቫቲካን ኒውስ የቀረበላቸው ሁለተኛ ጥያቄ በማይክሮሶፍት ውስጥ ያለው ስራ የተኞቹ ጅምር ኩባንያዎች ለሐሳቦቻቸውና ለንግድ ዕቅዶቻቸው የገንዘብ ድጋፍ እንደሚያገኙ መምረጥ ነው። የጳጳሳዊ መልእክትና በቤተ ክርስቲያንና በታላላቅ ቴክኖሎጂዎች መካከል ያለው ግንኙነት የአቻዎቻችሁን የካፒታል አከፋፋይነት ሥራ እንዴት ሊመራ ይችላል ተብለው ተጠይቀዋል። ለዚህ ጥያቄ ሲመልሱ እንደገና ወደዚህ የምርት አስተሳሰብ ይመልሰናል። የሰው ሰራሽ አብሮት የሚጠቅም ነገር ያመጣ ምርት ወይም ጅምር ኩባንያ ካለን እና ቀጭን አንትሮፖሎጂ ወይም ስነሰብ በመሆኑ ምክንያት የሌለ ተጠቃሚነትን ካሰቡ ምርታቸው በገበያ ውስጥ የሰዎችን አስተሳሰብና ሰዎች የፈረዱበትን መንገድ ቢያከብር ኖሮ ሊኖረው የሚችለው ያህል ትልቅ ስኬት አይኖረውም ነበር። ስለዚህ በዚህ አይነት አስተሳሰብ ምክንያትና ጳጳሳዊ መልእክት ይህንን በሚያብራራበት መንገድ ምክንያት ሰዎች በትክክል የሚሰሩበትን መንገድ በተሻለ ሁኔታ የሚያከብሩ ጅምር ኩባንያዎችና ምርቶች ላይ በጣም ፍላጎት አለን። ምክንያቱም በዚህ ምክንያት ደንበኞቻቸው የጅምር ኩባንያዎች ደንበኞች፣ የታላቅ ቴክኖሎጂ ደንበኞች ነገሩን በትክክል የመጠቀም የተሻለ ልምድ ይኖራቸዋል ብዬ አስባለሁ። በዚህ ምክንያት እንደ ጅምር ወይም ምርት የዲዛይን ዘዴዎቻችን እንዴት እንደሚይዝ፣ ስለ ኃላፊነት የሚሰማው የሰው ሰራሽ አስተውሎት አስተሳሰብ እንዴት እንደሚያስብ እና እነዚህ የሰው ሰራሽ አስተውሎት ያላቸውን በየነ ገጾችና መስተጋብር የሚገነቡበት መንገድ የሰው ሰራሽ አብሮት በሰው ልጅ የእውቀት ወይም ኮግኒቲቭ ውስጥ በጥልቀት ስለሚዋሃድና ግለሰቦች ወይም ቡድኖች የበለጠ ወኪል በሆኑ በየነ ገጾች ረገድ በሚገናኙባቸው መንገዶች ላይ በጥልቀት ስለሚዋሃድ ለእኛ በጣም አስፈላጊ ነው ብለዋል። እነዚህ ሁለቱ ቴክኖሎጂ እስካሁን ድረስ ስለ ሰው ልጅ የተሻለ ግንዛቤ እንደሚኖር ይጠቁማሉ። ምክንያቱም ቴክኖሎጂው ከሰው ልጅ ጋር በጥልቀት ስለሚዋሃድበት መንገድ ስለሚያስቡ ነው ብለዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የአርብ የግንቦት 28 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር አርብ በዚህ ሰዓት የወጣቶች ዓለም በሚል ርዕስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። የዚህ ዝግጅት አዘጋጅና አቅራቢ በረና በርግነይ ነው። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።
1: የወጣቶች ዓለም ይህ የወጣቶችን መንፈሳዊና ማኅበራዊ ሕይወት የሚመለከት በየሳምንቱ የሚቀርብላችሁ የወጣቶች ዓለም የተሰኘ ዝግጅት ነው። የወጣቶች ዓለም
2: የወጣቶች ዓለም
3: ኢምቢ ለአዲስ የገንዘብ አምሊኮ። ለዚህ ሁኔታ አንዱ መነሻ ምክንያት የሆነው ከገንዘብ ጋር ያለን ግንኙነት ነው። ምክንያቱም ገንዘብ ራሳችንንና ህብረተሰቦቻችንን እንዲቆጣጠር በጸጥታ

የሰው ልጆች ደስታ ቢስ መሆናቸውን አጉልቶ ያሳያል። ሰው ወደ ፍጆታ ደረጃ ብቻ ዝቅ ተደርጓል። የጥቂቶች ገቢ በብዙ እጥፍ ሲያድግ፣ በብዙሃኑና በጥቂቶች ደስተኛ ባለጸጎች መካከል ያለው ልዩነት እየሰፋ ይሄዳል። ይህ ኢሚዛናዊነት የገበያ ቦታንና የፋይናንስ ግምትን ፍጹም ነጻነት በሚደግፉ ርዕዮተ ዓለም የተፈጠረ ነው። በመሆኑም የጋራ ጥቅምን በመጠበቅ ሰበብ መንግስታት ማንኛውንም አይነት ቁጥጥር የማድረግ መብት እንዳላቸው አይቀበሉም። ከዚህም የተነሳ በተናጠልና ያለመታከት የራስን ሕጎችና ደንቦች በሌሎች ላይ የሚጭን ሽውርና ብዙውን ጊዜ የማይታወቅ አዲስ የጭቆና አገዛዝ ተፈጥሯል። የዕዳና የወለድ መከማቸት አገሮችን የራሳቸው ኢኮኖሚዎች እምቅ ኃይል እንዳይጠቀሙ ችግር ይፈጥርባቸዋል። ዜጎችም እውነተኛ የመግዛት አቅማቸውን እንዳይጠቀሙ ያደርጋቸዋል። በዚህ ሁሉ ላይ ዓለም አቀፋዊ ገጽታ ያላቸውን የሙስና መንሰራፋትና ራስን የሚጠቅም የታክስ ሲወራን ማዕከል እንችላለን። የሥልጣንና የሀብት ጥማት ገደብ የለውም። እየጨመረ የሚሄደውን ትርፍ የሚገታውን ማንኛውንም ነገር በሚበላው በዚህ ሥርዓት ውስጥ አካባቢን የመሰለ ነገር ሁሉ ብቸኛ ገዢ በሆነው በሚመለከው ገበያ ፊት አቅም አይኖረውም። እምቢ ለአገልጋይ ሳይሆን ለገዢ የፋይናንስ ሥርዓት። ከዚህ አስተሳሰብ ጀርባ ስነ ምግባርንና እግዚአብሔርን መጥላት አለ። ስነ ምግባርን የመናቅ ሁኔታ ይታያል። ገንዘብንና ሥልጣንን በአንጻራዊነት ስለሚያስቀምጥ ስነ ምግባርን ፍሬ አልባ፣ እጅግ ለሰው ተቆርቋሪ ተደርጎ ይቆጠራል። ሰውን መጠምዘዝንና ማዋረድን ስለሚያወግዝ እንደ ስጋት ይታያል። በመሠረቱ ሥነ ሥርዓት በገበያ ቦታ ከሚታዩ ፈርጆች ውጪ የሆነ ምላሽ ለመስጠት ዝግጁ መሆንን ወደሚጠይቀው እግዚአብሔር ዘንድ ይመራል። እነዚህ የገበያ ቦታ ፈርጆች ፍጹም የሆነ ከተቆጠሩ እግዚአብሔር የማይቆጣጠሩት የማይገታ እንዲሁም አደገኛ ብቻ መስሎ ይታያል። ምክንያቱም እርሱ የሰውን ልጆች ራሳቸውን ሙሉ በሙሉ እንዲያውቁና ከባርነት አይነቶች ሁሉ ነጻ እንዲሆኑ ስለሚጠራቸው ነው። ስነ ምግባር ርዕዮተ ዓለማዊ ያልሆነ ስነ ምግባር ሚዛናዊነትና ይበልጥ ሰብአዊ የሆነ ማኅበራዊ ሥርዓት እንዲመጣ ያደርጋል። ከዚህ መሠረት ሐሳብ በመነሳት ሀብትን ከድሆች ጋር አለመካፈል ከእነርሱ መስረቅና ሕልውናቸውን መንጠቅ ነው። የያዝነው ንብረት የራሳችን ሳይሆን የእነርሱ ነው የምለውን ከጥንት ጠቢባን አንዱ የተናገረውን ቃል እንዲያሰላስሉ የፋይናንስን ባለሙያዎችና የፖለቲካ መሪዎችን አደራ እላለሁ። ለዚህ ስነ ምግባራዊ አስተሳሰብ ክፍት የሆነ የፋይናንስ ለውጥ ከፖለቲካ መሪዎች በኩል ብርቱ የሆነ የአስተሳሰብ ለውጥን ይጠይቃል። እኔም ይህን ተግዳሮት በቁርጠኝነትና መጪውን ጊዜ እያስተዋሉ ነገር ግን የእያንዳንዱ ነገር ዝርዝር ጉዳዮች ሳይረሱ እንዲጋፈጡ የፖለቲካ መሪዎች አደራ እላቸዋለሁ። ገንዘብ ማገልገል እንጂ መግዛት የለበትም። ርዕሰ ሊቃነ ጳጳሳት ሀብታሙንና ድሆውን ይወዳል። ሆኖም በክርስቶስ ስም ሆኖ ሀብታሞች ድሆችን መርዳት፣ ማክበርና መደገፍ እንዳለባቸው የማሳሰብ ግዴታ አለበት። ስለዚህ ለጋስ አንድነት እንዲኖራችሁና ምጣኔ ሀብትና ፋይናንስን ለሰዎች ጠቀሜታ ወደሚሰጡበት ስነ ምግባራዊ ሁኔታ እንድትመለሱ አደራ እላችኋለሁ። እምቢ ሁከትን ለሚያራባ መበላለጥ። ዛሬ በብዙ ቦታዎች ለተሻለ ደህንነት ጥሪ ሲደረግ እንሰማለን። ይሁን እንጂ በህብረተሰቡና በሕዝቦች መካከል ያለው መገለልና መበላለጥ ካልተቀየረ ሁከትን ማስወገድ አይቻልም። ድሆችና ይበልጥ ድሃ የሆኑ ሕዝቦች ሁከት አስነሱ ተብሎ ይከሰሳሉ። ነገር ግን እኩል ዕድል በሌለበት የተለያዩ ጠብ የመጫርና የግጭት ዐይነቶችን የሚጠነስሱበት ምቹ ሁኔታ ይፈጥራል። በመጨረሻም ይፈነዳል። አንድ አካባቢያዊ ብሔራዊም ሆነ ዓለም አቀፋዊ ኅብረተሰብ አንዱን የራሱን ክፍል ወደ ዳር ለመግፋት ፍቃደኛ ከሆነ የፖለቲካ ፕሮግራሞችም ሆነ ለሕግ ማስከበር ወይም ለስለላ ሥርዓት የሚደረጉ ወጪዎች ለዘላቂ ሰላም ዋስትና ሊሆኑ አይችሉም። ይህም ሊሆን የቻለው መበላለጥ ከሥርዓቱ የተገለሉ ወገኖችን በሁከት የታጀበ ምላሽ ስለሚቀሰቅስ ብቻ ሳይሆን ማኅበር ኢኮኖሚያዊ ሥርዓቱ ከመሠረቱ ፍትሐዊ ስላልሆነ ነው።
ደግነት እንደሚስፋፋ ሁሉ ኢፍትህንና ክፉ ነገርን መታገስ ደግሞ የጥፋት ተጽዕኖን ሊሰፋና ምንም ያህል ብርቱ የሚመስለውን ማንኛውንም የፖለቲካ ማህበራዊ ስርዓት ቀስ በቀስ ሊሸረሽር

ይችላል። ማንኛውም ድርጊት የራሱ የሆኑ ውጤቶች ካሉት በአንዱ ኅብረተሰብ መዋቅሮች ውስጥ ተሰግስጎ የሚገኘውን ክፉ ነገር የማፈንዳትና ለሞት የማጋለጥ ዘላቂ አቅም አለው። ኢፍትሐዊ ባልሆኑ ማኅበራዊ መዋቅሮች ውስጥ የተንሳፈፈ ክፍተት ለተሻለ ወጪ ጊዜ የተስፋ ምንጭ ሊሆን አይችልም። ለዘላቂና ሰላማዊ እድገት ምቹ ሁኔታዎች ገና በበቂ መጠን ባለመገለጻቸውና ባለመገኘታቸው የታሪክ መጨረሻ ወደሚባል ደረጃ ገና አልደረስንም። የዛሬ የኢኮኖሚ አሰራሮች ገደብ የለሽ ፍጆታን ያበረታታል። ነገር ግን ያልተገታ የፍጆታ ሥርዓት ከመበላለጥ ጋር ተደምሮ ማኅበራዊ አቋምን በእጥፍ ይጎዳል። መበላለጥ የኋላ ኋላ በመሳሪያ ኃይል ከቶ ሊፈታ የማይችል ሁከትን ይወልዳል። ዛሬ የጦር መሳሪያዎችና ሁከት መፍትሄ ከመስጠት ይልቅ አዲስና የተባባሱ ግጭቶችን እንደሚፈጥሩ ብናውቅ፣ ይህ ሁኔታ ከተጠናከረ ደህንነት እንዲኖር ለመጪው ወገኖች ባዶ ተስፋ ብቻ ይሰጣቸዋል። አንዳንዶቹ ለችግሮቻቸው ራሳቸውን ድሆችንና እጅግ ድሃ አገሮችን በመውቀስ ብቻ ይረካሉ። አግባብ ባልሆኑ ጥልቅ ሐሳቦች ላይ በማትኮር መፍትሄው ጸጥ የሚያሰኛቸው ለማደናገር የሚያደርጋቸው ትምህርት ነው ይላሉ። ይህ ሁሉ የመሪዎቻቸው የፖለቲካ ርዕዮተ ዓለም ምንም አይነት ቢሆን በብዙ አገሮች፣ በመንግሥቶቻቸው፣ በንግድ ድርጅቶቻቸውና ተቋሞቻቸው ውስጥ ተስፋፍቶና ስር ሰዶ የሚያዩ ግፍ እያየን ይበልጥ የሚያበሳጭ ነው። አንዳንድ ባህላዊ ተግዳሮቶች። የተለያዩ ተግዳሮቶችን ለመጋፈጥ ስንጥርም ወንጌልን እንሰብካለን። አልፎ አልፎ እነዚህ ተግዳሮቶች የሃይማኖት ነጻነትን በግልጽ የማጥቃት ወይም ክርስቲያኖችን በአዲስ መልክ የማሳደድ ቅርጽ ሊይዙ ይችላሉ። በአንዳንድ አገሮች እነዚህ ተግዳሮቶች ወደ አስደንጋጭ የጥላቻና የሁከት ደረጃ ደርሰዋል። በብዙ ቦታዎች ችግሩ በይበልጥ የአንድ ፓርቲ አምባገነን መንግሥት ለሚመስል ማንኛውም ነገር እንደ ምላሽ ሆኖ ከመጣው ከርዕዮተ ዓለሞች የተሳሳተ አስተሳሰብና ቀውስ ጋር የተያያዘ ሰፊ ግድ የለሽነት ንጽጽራዊነት ነው። ይህ ቤተ ክርስቲያንን ብቻ ሳይሆን መላውን የኅብረተሰብ አቋም ይጎዳል። እያንዳንዱ ሰው የራሱ ግላዊ እውነት ባለበት ለመሆን በሚፈልግበት ባህል ውስጥ ዜጎች ከግል ጥቅምና ምኞት የላቀ ዕቅድ እንዳይዘረጉ ከባድ እንደሚሆንባቸው መገንዘብ ይኖርብናል። ተንሰራፍቶ በሚገኘው ባህል ውስጥ ቅድሚያ የሚሰጠው ለውጫዊ፣ ወቅታዊ፣ ግልጽ፣ አፋጣኝ፣ ጥልቀት የሌለውና ጊዜያዊ ነገር ነው። እውነት ቦታውን ለሚታዩ ነገሮች ይለቃል። በብዙ አገሮች ሉዓላዊነት ለገዛ ራሳቸው ባህላዊ መሠረቶች በፍጥነት ማሽቆልቆልና በኢኮኖሚ ለማዳበር ነገር ግን በሥነ ምግባር ለላሸቁ ሌሎች ባህሎች የተገባ የአስተሳሰብና የአሰራር ወረራ ማጋለጫ መንገድ ሆኗል። ይህ እውነት ከብዙ አህጉራት በመጡና በተለያዩ ሲኖዶሶች በተገኙ ጳጳሳት ተነስቷል። ዓለማዊነት እምነትንና ቤተ ክርስቲያንን ወደ ግለሰብ ደረጃ የማውረድ ዝንባሌ አለው። ከዚህ በተጨማሪ የላቀውን ነገር ሙሉ በሙሉ በመካድ ለሥነ ምግባር ፈጥኖ መበላሸት፣ ለግልና ለጋራ ኃጢአት ስሜት መዳከምና ለንጽጽራዊነት መጨመር አመቺ ሁኔታን ፈጥሯል። እነዚህም ሁኔታዎች በተለይም ለለውጥ በተጋለጡ የወጣትነትና የጎልማሳነት ጊዜያት አጠቃላይ ግራ መጋባትን አስከትለዋል። የአሜሪካ ጳጳሳት በትክክል እንደገለጹት ቤተ ክርስቲያን ለሁሉም ጠቃሚ የሆኑ ግልጽ የግብረ ገብ መመዘኛዎች ስለሚኖራቸው አስረግጣ ብትናገርም በባህላችን ውስጥ ይህን አስተምሮ ኢፍትሐዊ አድርጎ የሚያቀርቡ ማለትም ከመሠረታዊ ሰብአዊ መብቶች ጋር የሚቃረኑ አሉ። እነዚህን የመሰሉ ጥያቄዎች ብዙውን ጊዜ የሚነሱት በግለሰቦች ፍጹማዊ መብቶች ላይ ካለ እምነት ጋር ሥርዓት ባጣ መልኩ ከተያያዘ የግብረ ገብ ንጽጽራዊነት ነው። በዚህ አመለካከት ቤተ ክርስቲያን አንድን አይነት ምክንያት የለሽ ጥላቻ እንደምታበረታታና በግለሰብ ነጻነት ጣልቃ እንደምትገባ ተደርጋ ትታያለች። የምንኖረው ያለ አንዳች ልዩነት መረጃዎች ሁሉ እኩል ጠቀሜታ ያላቸው ይመስል የመረጃ ናዳ በሚወርድብንና በግብረ ገብ ዕውቀት ረገድ ወደ ትልቅ ጥራዝ ነጠቅነት በመወስድና በመረጃ የሚመራ ኅብረተሰብ ውስጥ ነን። በምላሹ የወሳኝ እሴቶችን እድገት የሚያበረታታውን ትምህርት መስጠት ያስፈልገናል።
ምንጭ የወንጌል ደስታ የተሰኘ የቅዱስ አባታችን ፍራንቺስኮስ በዛሬው ዓለም ወንጌልን ስለመስበክ ለጳጳሳት፣ ለካህናት፣ ለደናግልና ለምእመናን ያስተላለፉት ሐዋርያዊ ምክር ከአንቀጽ 54 እስከ 65 ድረስ የተወሰደ ነው።

አድማጮቻችን የዛሬው የአርብ የግንቦት 28 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።